0: ክቡራትና ክቡራን ሰማዕታትና ካብ ዜና ቫቲካናት ሰናዳት ምድብ ቋንቋ ትግሪና ሰላምታና ናቀርብ። ንልሙዕለት 13 ነሓሰ 2026 ዓመተ ምሕረት መደብ ፈነወናር ሰሪካን ጳጳሳት ሊዮን መበል 14 ኣብ ሕቡራት መንግስታት ኣሜሪካ ናብ ዓውደ ጉባኤ ላዕሎ ተኣልቕ ማሕበራት ሰብፊ ሂወት ደቂ ኣንስትዮ ዘመሓላለፎ መልእኽቲ ቅዱስነቶም ናብ ካስተል ጋንዶልፎ ከም እተመልሱን ሰሪካን ጳጳሳት ሊዮን መበል 14 ኣብ ቼክ ሪፐብሊክ ከተማ ኦስትራቫ ዝካየድ ናብ ዘሎ ሃገራዊ ምትእኽኻብ መንእሰያት ዘመሓላለፎ መልእኽቲ ቅዱስነቶም ናብቶም ብርእደ መሬት ዝተሃሰየ ከባቢታት ኮሎምቢያ ገንዘባዊ ሓገዝ ከም ዝለኣኹን ቤት ፅሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ንመደባት ጉስነታዊ ምብፃሕ ርእሰ ሊቃነ ጳጳሳት ናብ ሪፐብሊካዊት ሳን ማሪኖን ከተማ ሪሚኒን ወግዓዊ ከም ዝገበረ ጳጳሳት ፓሲፊክ ኣብ ዕድና ዓሚቕ ምድሪ ባሕሪ ጥንቃቐ ክግበር ዘቕረቦ ፃውዒት ኣብ ሩዋንዳ ርእሰ ከተማ ኪጋሊ ስነ ኣህዛዊ ርከብ ንባህላዊ ስኒትን ኣከባብያዊ ሰናይ ሂወትን ብዝብል ኣርእስቲ ተመሪሑ ዝተኻይደ ዓለም ለኻዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ንቅድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ዝትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሕቡራት መንግስታት ኣሜሪካ ናብ ዝካየድ ዓውደ ጉባኤ ላዕለዎት ኣሕልቕ ማሕበራት ሰብፊ ሂወት ደቂ ኣንስትዮ ኣብ ዘመሓላለፎ ናይ ምስማዓርየት መልእኽቲ ንፅባቐ ናይ ዝተፈላለያ ማሕበራት ደቂ ኣንስትዮ ሰብ ውፉይ ሂወት መንፈሳዊ ውህበትን ታሪኻትን ብሓባር ተልእኾን ምስጢርን ቤተ ክርስትያን ኣብ ዓለምና ርኡይ ንምግባር ዝሰርሕ ምዃኑ የጉልሑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብምኽንያት ዝኽሪ መበል 70 ዓመት ምምስራት ጉባኤ ኣሜሪካ ማሕበራት ሰብፊ ሂወት ደቂ ኣንስትዮ ናብ ዝካየድ ዘሎ ዓመታዊ ምሉእ ዓውደ ጉባኤ ዕለት 12 ነሓሰ ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ኣብዚ መደብ እዚ ንዝሳተፋ ኣብ መላእ ኣሜሪካ ብዝርከባ ዝተፈላለያ ጉባኤታት ኣባላት ማሕበራት ደቂ ኣንስትዮን ደቂ ተባዕትዮን ሰብፊ ሂወት ናይ ሰናይ ምንዮት ጸሎቶም ኣረጋጊፆም ኣብ ማእከል ከምዚኦም ዝኣመሰሉ ዝተፈላለዩ ማሕበራት ሰብፊ ሂወትን ታሪክን ተልእኾታትን ኣብ ውሽጥን ኣብ መንጎን ማሕበራት ሓድነት ምዕባይ ከም ዘድሊ ምዝካር ኣገዳሲ ምዃኑ ኣስሚሮም ኩሎም ክርስትያን ሓነፅቲ ሕብረተ ክርስቶስ ክኾኑ ዝተፀውዑ እዮም። ኣብ ሲኖዳዊት ቤተ ክርስትያን ዝተመስረተ ኩሉ ሰብ ብመሰረት ናቱ መንፈሳዊ ውህበትን ኣገልግሎትን ዝተሓባበረሉ እንክብሉ ኣብሪሆም ብፍላይ ኣብ ማሕበራት ደቂ ኣንስትዮን ደቂ ተባዕትዮን ሰብፊ ሂወት ኣብ ማሕበራዊ ሂወት ብዝረኽቦ ተመክሮታት ኣብ ሲኖዳውነት ክኢላታት ክኾኑ ፀውዒት ኣቕሪቦም ነቲ ናይ ጉባኤ ሲኖዳዊ መዳይ ብምንዓድ እቲ ማሕበር ላዕሎት ኣሕልቕ ማሕበራት ደቂ ኣንስትዮ ሰብፊ ሂወት ብዝምልከት መንፈስ ቅዱስ ዝህቦ ድረኺት ዘስተውዕል ምዃኑ ዘለዎም ተስፋ ይገልፁ። መንፈስ ቅዱስ ኣብ ታሪክ ማሕበራት ሰብፊ ሂወት ዝሓቦ ብዙሕ ዝተፈላለየ መንፈሳዊ ውህበት ንውፍያት ሰባት ተልእኾን ምስጢርን ቤተ ክርስትያን ኣብ ዓለምና ክርእዩ ዝገብር እዩ። በዚ ኣጋጣሚ ዝተፈላለያ ማሕበራት ሰብፊ ሂወት ኣብ ዓውዲ ስብከተ ወንጌል ትምህርቲ ንድኻታት ኣብ ምሕጋዝ ዝገብሮ ኣገልግሎት ምስጋናኦም የቕርቡ። ብዛዕባ ናይቲ ዝካየድ ዘሎ ዓውደ ጉባኤ ብዙሕ መንፈሳዊ ውህበት ሓደ መንፈስ ሓደ ፀዋዕታ ዝብል መራሕ ቃል ብምስትንታን ኩሎም ኣብቲ ዓውደ ጉባኤ ዝሳተፉ ናይ ነፍሲ ወከፍ ማሕበራቶም መንፈሳዊ ውህበት ኣብ ኣእምሮኦም ክሕዙ ኣተባቢዖም ቤተ ክርስትያን ንዓኻትኩም ንኩሉ እቲ ንስኻትክን እትውክልኦ መልክዓት ቅድስናን ኣገልግሎትን ብዙሕነትን ፀጋን የድልያ። ምክንያቱ ህያዋንን ኣብ ኢየሱስ ብዝተመስረተ ምስክርነትን ኣቢልክን ንዓለም ኣብ መነቓቓሕ ኣብርክቶ ክትገብራ ትኽእላ ኢኽን እንክብሉ ኣስሚሮም ከምኡ እንተገይርክኒ ድማ ዓለማዊ ዘይምግዳስን ሓይሊ ኣልቦነትን ብመድሓኒት ፍቅርን ምሕረትን ክርስቶስ ክትገጥሞኦ ይኽን ኢሎም ፀዋዕታ ሰብፊ ሂወት ምንቕቓሕ ንውፊ ሂወትን ምድልዳል ንምዕባይን ኣገዳስን መሰረታውን እዩ። ኣብ ማእከል እቲ ካብ ግዜ ናብ ግዜ ንዓበይ ዝኸይድ ዘሎ ሃይማኖትን ግብረገብን ዕሽሽ ዝብል ባህሊ እውን እንተኾነ ብዙሓት ካባና ብውልቅና ነቲ ክርስቶስ ዘቕርበልና ፀዋዕታ ብድኽነትን ንፅሕናን ተኣዝዞን ኣቢልና ተሞኪርናዮ ኢና እንክብሉ ኣጉሊሖም ሎሚ እውን እንተኾነ ንዓበየ ዝኸይድ ፅምኢ ኣምላኽ ከም ዘሎ ኣስሚሮም ብዙሓት መንእስያት ምናልባት ካብኡ ድሕሪ ምዝንባሎም ዳግማይ እምነቶም ይረኽቦ ኣለው። ነዚ እዩ ድማ ደቂ ኣንስትዮ ኣባላት ማሕበረሰብ ውፍ ህወት ምስ መንእስያት ዝገብርኦ ርክብ ኣዝዩ ኣገዳሲ ዝኸውን ንመንእስያት ምስ ኣነባብራኽን ከተላልዮኦም እትኽእላሉ መገዲ ድለያን ነቲ ኣብ መዓሙቕ ልብና ዝዛረበና ድምፂ ኮይታ ክሰምዑ ክሕግዞም መታን ቢሎም መንእስያት ንእግዚኣብሔር መልሲ ክህቡ ዘቕርበሎም ምፀዋዕታ ብምስዓብ ዝመፅእ ሓጎስ ምእንቲ ክረኽቡ እንክብሉ ኣተባቢዖም እቲ ዓውደ ጉባኤ ፍረ ዘለዎ ምትእኽኻብ ክኸውን ድማ ተመንዮም ንኩሉ ፀሎቶም ኣረጋጊፆም ንኩላትክንን ንእቶም እትወክልኦ ማሕበራትክን ከምኡውን ኣገልግሎትክን ንማርያም ኣማዕቆብ እንክብሉ ዘመሓላለፍዎ ናይ ምስ ማዕርኤት መልእኽቲ ዛዚሞም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 12 ነሓሰ ምሸት ኣብ ከተማ ካስተል ጋንሎልፎ ናብ ዝርከብ ጳጳሳዊ ህንፃ ተመሊሶም ከምቲ ዝሓለፈ ዓመት ዝገበረዎ ኣብ ሰበኻ ቅዱስ ቶማስ ቪላኖቫ በዓለ ፍልሰታ ለማርያም ከብዕሉ እዮም። ረቡዕ ዕለት 12 ነሓሰ ምሸት ናብቲ ኣብ ካስተል ጋንሎልፎ ናብ ዝርከብ ጳጳሳዊ ህንፃ ከም ዝኸዱን ክሳብ ዕለት 18 ነሓሰ ኣብኡ ክፀንሑ ከም ዝኾኑ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ሰንበት ዕለት 15 ነሓሰ ከምቲ ዝሓለፈ ዓመት ኣብ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ቁምስና ቅዱስ ቶማስ ቪላኖቫ ሰዓት 10 ቅድሚ ፍርቂ መዓልቲ ብምክንያት በዓል ፍልሰታነ ማርያም መስዋዕተ ቅዳሴ ካዕረጉን ፍርቂ መዓልቲ ድማ ምስቶም ኣብኡ ዝርከቡ ካብ ውሽጢ ንውፃእን ዝመፁ መንፈሳዊ ነጋዶ ሓቢሮም መሪሖም ፀሎት መላእከ እግዚኣብሄር ቅድሚ ምድጋሞም ኣስተንትኖ ፀሎት መላእከ እግዚኣብሄር ክልግሱ ከም ዝኾኑ የመላኽት። ሩሰሊካነ ጳጳሳት ልዮን መበል 14 ኣብቲ ካብ ዕለት 11 ክሳዕለት 16 ነሓሰ ኣብ ቸክ ሪፓብሊክ ከተማ ኦስትራቫ ዝካየድ ናብ ዘሎ ሃገራዊ ምትእኽኻብ ብመንእሰያት ኣብ ዘመሓላልፎ መልእኽቲ ብምትእምማን ናብቲ ንዓለም ዝሰዕረ ኢየሱስ ክምለሱ የተባብዑ። ኣብ ስድራ ቤትኩም ኣብ ሕብረተሰብን ኣብ ዝተፈላለየ ምድላዋት ህወትን ስራሕን መፅናዕትን ፍቕሩ ምእንቲ ክትምስክሩ ህያው ህላዊ ክርስቶስን ብርሃን ንቃሉን ብትግሃ ተቐበልዎ እንክብሉ ነቶም ካብ 14 ክሳዕ 26 ዓመት ዝዕድሚኦም ዝርከቦም ተሳተፍቲ ናይቲ ዕለት 11 ነሓሰ ኣብ ቸክ ሪፓብሊክ ከተማ ኦስትራቫ ዝጀመረን ክሳብ ሰንበት ዕለት 16 ነሓሰ ዝቕፅልን ሃገራዊ ኣኼባ መንእሰያት ኣብ ዘመሓላለፍዎ መልእኽቲ ይላበው። ኣብቲ ናይ ቅዱስቲ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ብይብፃሕ ናብ ናይ ቸክ ሪፓብሊክ ጉባኤ ጳጳሳት ኣቦመንበር ሊቀ ጳጳሳት ጆሴፍ ኖዘይከ ኣብ ዘመሓላለፎ መልእኽቲ መንእሰያት ብተኣማንነት ናብቲ ንዓለም ዝሰዕረ ጎይታ ኢየሱስ ክምለሱ ተላብዮም መድሓኒና ንኩሎም ደቂ መዛምርቱ ኣብ ጉዕዞኦም ክመርሖም ይቕፅል ኣሎ፣ ኣብ ልቦም ድማ ተስፋን ሓጎስን ሰላምን ይህቦም ኣሎ እንክብሉ ኣረጋጊፆም ነቶም መንእሰያት ኣብ ነፍሲ ወከፍ መዳይ ህወትን ሕብረተሰብን ፍቕሪ እግዚኣብሄር ክምስክሩ ኣተባቢዖም ንኩሎም ተሳተፍቲ ኣባታዊ ፀሎቶም ኣረጋጊፆም ሃዋርያ ቡራኪ ቅድሚ ምቕራቦም እቲ ፍጻሜ ብዓወት ክዛዘም ሓድሽን ሓቀይናን ዕርክነት ብጎይታ ንክውለድ ኣጋጣሚ ክኸውን ተስፋ ከም ዘለዎም ገሊፆም።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ዝሓለፈ ሰኑይ ዕለት 10 ነሓሰ ብ7.4 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ተጎድኡ ኣብ ሃገረ ኮሎምብያ ዝርከቡ ሰበኻታት ናይ መጀመርታ ንህፁፅ ረድኤት ዝዓለመ ወፈያ ለጊሶም። ነቲ ኣብ ምዕራባዊ ክፋል እቲ ሃገር ዘጋጠመ 7.4 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ንዝተጠቕዑ ህዝቢ ኮሎምብያ ሓድነት ገሊፆም። ኣብቲ ትማል ረቡዕ ዕለት 12 ነሓሰ ኣብ ዝተኻየደ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ንግዳያትን ሰራሕተይናታት ድሕንነትን ንብምልኡ ህዝቢ ኮሎምብያ ዝተሰምዖም ሓዘን ብምግላጽ ጸሎቶምን ቅርበቶምን ኣረጋገጹሎም። እዚ ርእሰ ሊቃነ ጳጳሳት ዘለዎም ቅርበትን ሓድነትን ድማ በቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝለኣኽዎ ናይ መጀመርታ ንህፁፅ ኣገልግሎት ዝዓለመ ገንዘባዊ ወፈያ ተግባራዊ ኮይኑ ተረኺቡሎ። እቲ ናይ ገንዘብ ሓገዝ ነቶም በቲ ምንቅጥቃጥ ምድሪ እተጎድኡ ሰበኻታት እተሃገር ንምድጋፍ ዝዓለመ እዩ። ኣብ መንጎ ህየንተ ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ሊቀ ጳጳሳት ሉዊስ ማሪን ደሳን ማርቲን ሃዋርያዊ ልኡኽ ቅድስቲ መንበርን ጉባኤ ካቶሊካውያን ጳጳሳት ናይቲ ኸባብን ካብ ዝተኻየደ ዘተ ብምቕጻል ዝተገብረ ድማ እዩ። ትማሊ ረቡዕ ጉጅለታት ሲቪላዊ ዕቑባ ካልኦት ናይ ህጹፅ ኣገልግሎት ሰራሕተይናታትን ፍርስራስ እቲ ዝወደቐ ህንጻታትን ኣብያተ ክርስትያንን ክምርምሩ ከለዉ ብመሰረት እቲ ኣብ ቀረባ እዋን ተዋህበ ኣሃዛት ልዕሊ 200 ዝኾኑ ሰባት ከም ዝሞቱ ናይ መጀመርታ ገምጋም ክህቡ ከለዉ ርእሰ ሊቃነ ጳጳሳት ዝተሰምዖም ሓዘንን ንመላእ እቲ ሃገር ዘለዎም ምሕፅንታን ሓድነትን ዝገልጽ ናይ ቴሌግራም መልእኽቲ ኣመሓላለፉ። ትማሊ ረቡዕ ድማ ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቶም ኣብ ኮሎምብያ ዝርከቡ ኣሕዋትናን ሓትናን በቲ ኣብ ዝቐረበ እዋን ዘጋጠመ ምንቅጥቃጥ ምድሪ ብዙሓት ከም ዝሞቱን ከም ዝተጐድኡን ከምኡ ውን ብዙሕ ስጋዊ ጉድኣት ዝወረዶም ሰባት ከም ዘለዎም ደጊሞም ገለጹ። ንዘለኣለማዊ ዕርፍቲ እቶም ዝሞቱ ሰባት ናብ ጐይታ እንክጽልዩ ምእንቲ እቶም ግዳያትን ስድራ ቤቶምን ከምኡ ውን ንዅሎም እቶም ኣብ ምድሓንን ህጹፅ ረድኤትን ዘገልግሉ ዘለዉ ሰባት እውን ኣብ ጸሎቶም ከም ዝዝክርዎም ኣረጋገጹሎም። ከምቲ ኣብ ወርሒ ሰነ ብርቱዕ ምንቅጥቃጥ ምድሪ ንዘጋጠማ ሃገር ቨኔዙዌላ ዝገበርዎ ድማ ኣብዚ ህጹፅ እዋን እዚ ጭቡጥ ምልክት ሓድነት ከም ዝኸውን ብምእማን ብኡንብኡ ናብ ኮሎምብያ ናይ መጀመርታ ገንዘባዊ ሓገዝ ልኢኾም። እቲ 100,000 ዩሮ ዝእትመን ገንዘባዊ ሓገዝ ብቐጥታ ናብ ሃገራዊ ቤት ጽሕፈት ማሕበረሰብኣዊ ጉስነትን ክንክንን ካሪታስ ኮሎምብያን ተላኢኹሎ። እዚ ቤት ጽሕፈት እዚ ድማ ከም ማእከላይ ኣወሃሃዲ ሓገዛትን ረድኤትን ቤተ ክርስቲያን ኮይኑ ዘገልግል ዘሎ እዩ። ረድኤት ንምእካብን ንምሕጋዝን ዝዓለመ ድማ እዩ። እቲ ተቋም እቲ ረድኤት ናብቶም በቲ ምንቅጥቃጥ ምድሪ እተጠቕዑ ሰበኻታት ከም ዝበጽሖም ከረጋግጽ ድማ እዩ። እዚ ገንዘባዊ ሓገዝ ድማ ምስቶም ተቐበልቲ እተሓገዝ ብምስምማዕን ህጹፅ ግድነታቶም ንምምላእን ተባሂሉ እተዳለወ ናይ መጀመርታ ወፈያ ድማ እዩ። ዘለዎም ኣድላይነት ምስ ተፈልጠ ብቕልጡፍ ናብቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ተላእከ ተወሳኺ ጭቡጥ ሓገዝ ክስዕብ ምዃኑ እውን የመልክት። እቲ ዕንወት ድሕሪ ምቕጻሉ ኣብተን ናይ መጀመርታ ሰዓታት ኣብ መንጎ ሃዋርያዊ ሓለቓ ቤተ መዝገብ ብፁእ ሊቀ ጳጳሳት ሉዊስ ማሪን ደ ሳን ማርቲን ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ኮሎምብያ ካርዲናል ፍራንቸስኮ ካቪየር ሙኔራ ኮሪያን ብዛዕባ እቲ ተጐድአ ከባቢታት ሓበሬታ ናይ ምልውዋጥ ዘተ ተጀመረ። ከምዚ ኢሉ እንከሎ እቲ ኣዝዩ ህጹፅ ግድነታት እቲ ህዝቢ ንምግምጋም ጸብጻብ ይዳለሎ። እንደገና ብተበግሶ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ድማ እዩ ዝካየድ ዘሎ። ቤተ ክርስቲያን ስድራ ቤት ኣምላኽ እያ ድሕሪ ቢሎም እቶም ህየንተ ናይ ዝላዕለዋይ ቤት ጽሕፈት ንመከራን ግድነታትን እትቕበል ሕውነታውን ውፅኢታውን ምላሽ እትህብ ድማ ቤተ ክርስቲያን እያ በሉ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ነቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዕለት 22 ነሓሰ ናብ ሪፓብሊካዊት ሃገረ ሳን ማሪኖን ሪሚኒን ዝገብርዎ ናይ ጉስነታዊ ምብጻሕ መደባት ወግዓዊ ገይሩኣሎ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ትማሊ ረቡዕ ንወግዓዊ መደባት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይቲ ብዕለት 22 ነሓሰ ዘካይድዎ ጉስነታዊ ምብጻሕ ኣሕቲሙ። እዚ ሓጺር ግን ከኣ ናብ ሪፓብሊካዊት ሃገረ ሳን ማሪኖን ሪሚኒን ዝግበር ቈጸራታት ጉስነታዊ ምብጻሕ እንተላይ ኣብቲ ካብ ዕለት 21 ክሳብ ዕለት 26 ነሓሰ ኣብ ከተማ ሮማኛ ሬጅዮ ኢጣልያ ዝርከብ ብሕብረትን ሓርነትን እተወደበን እቲ ንጸሓይን ንኻልኦት ከዋኽብትን ዘንቀሳቕስ ፍቕሪ ብዝብል ፍረ ነገር ኣብ ዝካየድ ባህላዊ ጉባኤ እውን ክሳተፉ እዮም። ልክዕ ሰዓት 8 ናይ ንግሆ ካብ መዕርፎ ሄሊኮፕተራት ሃገረ ቫቲካን ክነቕሉ ተመዲቡኣሎ። ድሕሪ ናይ ሓደ ሰዓት በረራ ድማ ኣብ ሪፓብሊካዊት ሃገረ ሳን ማሪኖ ኣብ ዝርከብ መዕርፎ ነፈርቲ ቶራሻ ኩወርዱን ናብ ፒያሳ ዴላ ሊበርታ ክጓዓዙን እዮም። ኣብ ህዝባዊ ህንጻ እቲ ሃገር ድማ ምስ ዋና ጸሓፊ እቲ ሃገር ክራኸቡን ድሕሪኡ ድማ ምስ ካፕቴን ሬጀንት ኣብ ቤት ምኽሪ እቶም 12 ብሕታዊ ኣኼባ ከካይዱ እዮም። ኣባኡ ድማ ኣብ ናይ ክብሪ መጽሓፍ ኣጋይሽ ክታሞም ከምብሩ እዮም። ልክዕ ሰዓት 10:40 ናይ ንግሆ ምስ ኣባላት ዓብይን ሓፈሻውን ቤት ምኽሪ ኣብ ኣዳራሽ ቤት ምኽሪ ክራኸቡ እዮም። ቀጺሎም ድማ ካብ ማእከላይ ሰገነት ህዝባዊ ህንጻ ናይቲ ሃገር ነቶም ኣብቲ ኣደባባይ ዝርከቡ ህዝቢ ቃል ሰላምታን ሃዋርያዊ ቡራኬኦምን ከካፍሉ እዮም። ብድሕሪኡ ናብ ቤተ ክርስቲያን ሳን ማሪኖ ክጓዓዙ እዮም። ኣባኡ ድማ ጳጳስ ሰበኻ ሳን ማሪኖ ሞንተፌልትሮ፣ ብፁእ ኣቡነ ዶሜኒኮ ቤኔቨንቲ ከምኡውን ቆመስ ናይቲ ደብሪ ክቡር ኣባ ማርኮ ማዛንቲ ክቕበልዎም እዮም። ንስግደት ቅዱስ ቁርባን ምስ ኣኽብሮት ቅርስታት ቅዱስ ማሪኖን ኣብ ዝካየድ መደባት ምስ ካህናትን ሰቡፉ ህይወትን ተወከልቲ ናይ ኣቅላስያውያን ማሕበራትን ናይቲ ሰበኻ ክሳተፉ እዮም። ልክዕ ሰዓት 12:40 ድሕሪ ቀትሪ ነቶም ኣብ ኣደባባይ ዝተረኽቡ ምእመናን ቃል ሰላምታ ኸካፍልዎም እዮም። በዚ ከምዚ ድማ ነቶም ሰበ ስልጣን እቲ ሃገር ክሰናበትዎም እዮም። ብውልቆም ንማሕበር ገዳም ቅዱስ ኣንቶኒዮስ በዓል ፓዶቫ ናይ ኣጉስጢኖሳውያን ደናግል ኣብ ፔናብሊ ክበጽሑ እዮም። ኣብ ካልኣይ ውግእ ዓለም ዘንደናግል ነቲ ብውግእ እተፈጸመ ግፍዒ ምላሽ ብምሃብ ነተን ጀርመናውያን ናብ ጀርመን ክሰጉወን ዝሓሰቡ ክልተ ማሕበራት ደናግል ነቶም ካብ ሪሚኒ እተመዛበሉ ስድራ ቤታት ዝመጻ ንኣሽቱ ኣዋለድን ማዕጾአን ከፊተን ዝተቐበላ እያተን ሎሚ እዚ ማሕበር ደናግል እዚ 11 ደናግል ክልተ ግዜያዊ መብጽዓ ዝገበራ ከምኡውን ሓንቲ ጀማሪት ዝኾነት ተመካሪት ዝሓቆፈ ማሕበር እዩ ኣብ ወርሒ ሕዳር 2012-41 ደናግል ካብቲ ኣብ ሲና ዝርከብ ገዳም ሌሴቶ ናብ ፔናብሊክ ግዕዛ ዘጽደቐ ድማ እቶም ጠቕላላ ሓለቓ ዝነበሩ ክቡር ኣባ ሮበርት ፍራንሲስ ፕሬቮስት እዮም ዝነበሩ እታ ናይ ርእሰ ሊቃነ ጳጳሳት ሄሊኮፕተር ልክዕ ሰዓት 2:45 ድሕሪ ቐትሪ ኣብ ሪሚኒ ኣብ ማእከል ኤክስፖ ክትወርድ ተመዲቡኣሎ ርእሰ ሊቃነ ጳጳሳት ናብ ክልተ ዝካየዱ መደባት ምርኢታት ክበጽሑ እዮም እቲ ሓደ ብዛዕባ ቅዱስ ኣጐስጢኖስ እቲ ኻልኣይ ከዓ ብዛዕባ ሊዮን ሃርመል ዝካየድ ክኸውን እዩ ኣብ ቁሸት ቈልዑን ህፃናትን ምብጻሕ ብምክያድ ድማ ነቶም ተሳተፍቲ ናይቲ ኣኼባ ቃል ሰላምታ ኸካፍሉ እዮም ካብዚ ስዒቡ ልክዕ ሰዓት 4 ድሕሪ ቐትሪ ኣብ ዓብዪ ጉባኤ ኣዳራሽ ኣብ ዝካየድ ኣኼባ ክሳተፉ እዮም ልክዕ ሰዓት 5 ፈረቓን ድሕሪ ቐትሪ ናብ ካቴድራል ሪሚኒ ክበጽሑ ድማ ትጽቢት ይግበረሎም ኣባኡ ድማ ምስ ሕሙማትን ኣካለ ስንኩላልን ኣብ ድኽነት ምስ ዝነብሩ ሰባትን ብሓገዝ ካሪታስ ክራኸቡ እዮም ቀጺሎም ድማ ናብ ወደባዊ ኣደባባይ ክኸዱን ኣባኡ ድማ ልክዕ ሰዓት 6:30 ድሕሪ ቐትሪ መስዋእተ ቅዳሴ ከዕርጉ እዮም እቲ ምብጻሕ ሰዓት 8 ድሕሪ ቐትሪ ክዛዘም እዩ ሰዓት 9 ድሕሪ ቐትሪ ድማ ናብ ሃገረ ቫቲካን ክምለሱ እዮም ኣብ ገሊኡ ክፋላት ዞባ ማእከላይ ባሕሪ ንግዳዊ ዕደና ዓሚቕ ባሕሪ እናወሰኸ ይኸይድ ስለ ዘሎ ጳጳሳት ዞባ ማእከላይ ባሕሪ ከቢድ ወይ ዘይምለስ ጉድኣት ከጋጥም ዘኽእል ሓቀይና ተኽእሎ ኣብ ዝህልወሉ እዋን ምሉእ ስነ ፍልጠታዊ ርግጽነት ዘይምህላው ብዘይግቡእ ጥንቃቐ ንምቕጻል መመኽነይታ ክኸውን የብሉን ብምባል ኣትሪሮም የጠንቅቑ ከምዚ ዝኣመሰለ ንጥፈታት ከቢድ ወይ ዘይምለስ ጉድኣት ከምጽእ ከም ዝኽእል ዘእምን መርትዖ ክሳብ ዝርከብ ጥንቃቐ ክግበርን ብዙሕ ጥቅውና ክንገብርን ይምሕጸነና ክብሉ ተላበዉ ኤጲስቆጶሳዊ ቤት ምኽሪ ዞባ ማእከላይ ባሕሪ ነዚ ኣብ ዕለት 10 ነሓሰ ብዛዕባ ዕደና ዓሚቕ ባሕሪ ኣብ ዘውፅኦ ጉስነታዊ መግለጺ ኣመልኪትዎ ይርከብ እዚ ድማ ኣቦ መንበር ናይዚ ቤት ምኽሪ ብፅዋን ጳጳሳት ዞባ ማእከላይ ባሕሪ ዝኾኑ ብፁእ ሊቀ ጳጳሳት ሪያን ጂሜነዝ በዓል ኣጋና ጎም ከምኡውን ከም ኣቦ መንበር ፌደሬሽን ጉባኤታት ካቶሊካውያን ጳጳሳት ኦሻንያ ኮይኖም ዘገልግሉ ዘለዉ እዮም ኣብታ መልእኽቶም ንዅሎም እቶም ብዛዕባ ዕደና ዓሚቕ ባሕሪ ዝተሓሓዝ ውሳነታት ዝገብሩ ሓላፍነት ዝስከሙ ሰባት ብጥበብን ግሉጽነትን ትሕትናን ክገብሩ ንሓባራዊ ረብሓን ሓልዮትን ክጽዕሩ ብኣኽብሮት ነተባብዖም ኣለና በሉ ደቂ ሰባት ንቁጠባዊ ምዕባለ ንምዕቃብ ንወለዶታት ካብ ምድሪ ማዕድን ከም ዘውፅኡ መብዛሕትኡ ግዜ ነቲ ኣብ ሓባራዊት ቤትና ዘስዕቦ ናይ ነዊሕ ግዜ ሳዕቤን ምሉእ ብምሉእ ኣብ ግምት ከም ዘእትውን ገሊጾም ሎሚ ግን ኣብዚ ዞባ ንግዳዊ ዕደና ዓሚቕ ባሕሪ እናቐረበ ይኸይድ ከም ዘሎ ብምግላጽ እቲ ኣብ ከባቢ ኣሜሪካ ሳሞኣ ዝርከብ 33 ሚልዮን ሄክታር ዝስፍሓቱ መሬትን ኣብ ጥቓ ሃገራዊ ሓወልቲ ባሕሪ ማርያና ትሬች ዝርከብ ቦታታትን ሓዊስካ ሰፊሕ ክፋል ማእከላይ ባሕሪ ንንግዳዊ ክራይ ይካረ ከም ዘሎ ኣጠንቂቖም መንግስታትን ተመራመርቲ ስነ ፍልጠትን ማሕበረሰብ ደቀባትን ኣብያተ ክርስትያናትን ብዙሓት ሰብ ሰናይ ፍቓድ ዝኾኑ ሰባትን በዚ ምዕባልታት እዚ ብዛዕባ መጻኢ ውቅያኖስን ነቶም ብድሕሬና ዝመጹ ሰባት ዝድግፍ ውርሻን ኣገዳሲ ዝርርብ ክገብሩ ኣለዎም ክብሉ ተላበዉ ከም ጓሶት መጠን ሓላፍነቶም ወንጌል ክሰብኩን ነዚ ሕቶታት እዚ ኣብ ግምት ብምእታው ማሕበረሰባዊ ትምህርቲ ቤተ ክርስትያን ከብርሁን ምዃኑ ይዝክሩ ነዚ ኣብ ግምት ብምእታው እቲ ናይ ተፈጥሮ ሃብቲ ነዚ ወለዶ ዝጥራይ ዘይኮነስ ነቶም ዝስዕቡ እውን ሕድሪ ከም ተዋህበ ደጊሞም ኣረጋገጹሎም ታሪኽ ስነ ፍልጠት ብዛዕባ ሳዕቤን እቲ ኸቢድ ወይ ዘይምለስ ጉድኣት ከምጽእ ዝኽእል ነገራት ርግጸኛ ብዘይኮነሉ እዋን ጥበብ ብትሕትናን ብምስትውዓልን ብጸሎትን ብኣስተንትኖን ክንመላለስ ከም እትጽውዓና ይምህረና በሉ ንህዝቢ ዞባ ማእከላይ ባሕሪ እዚ እምነት እዚ ኣብ ኣነባብራኦም ሱር ዝሰደደ እዩ ወለዶኦም በቲ ካብ ፍጥረት ዝረኽቦ ዘይኮነስ በቲ ዘዕቁቦ ክዝከር ተስፋ ከም ዝገብሩ እውን ገለጹ ተመራመርቲ ስነ ፍልጠት ዓሚቕ ባሕሪ ሓደ ካብቲ ኣብ ምድሪ ብዙሕ ዘይርድእዎ ስነ ኣከባብያዊ ስርዓት ምዃኑ ክሕብሩ ከለዉ ብዛዕባ ዝተፈላለየ ዓይነት ህይወት ስነ ኣከባብያዊ ርክባትን ከምኡ ውን ብዛዕባ ነዊሕ እዋን ዝጸንሕ ተጻዋርነቱ ገና ከም ዘይተፈልጠ ኣፍልጦ ሂቦምሉ ይርከቡ በሉ ከም ውፅኢት ናይዚ ኸኣ ሎሚ ዝውሰድ ውሳኔታት ብቐሊሉ ክልወጥ ዘይከኣል ሳዕቤን ክህልዎ ከም ዝኽእል እውን ኣጠንቀቑ ከቢድ ወይ ዘይምለስ ጉድኣት ብሓቂ ተኽእሎ ኣብ ዝኾነሉ እዋን ምሉእ ስነ ፍልጠታዊ ርግጽነት ዘይምህላው ብዘይግቡእ ጥንቃቐ ንምቕጻል መመኽነይታ ክኸውን የብሉን ብምባል ኣትሪሮም ተላበዉ ምስቱ ዓሊ ብሉ ዞም ጳጳሳት ንዕቤት ዕንቅፋት ኣይኮነን የግዳስ ሓቀይና ምዕባለ ንደቂ ሰብን ንፍጥረትን ንኸገልግል ዘኽእሎ ውርዝውና ምዃኑ ኣፍልጦ ሃብሉ እቶም ጳጳሳት ኣስዒቦም ቤተ ክርስቲያን ንስነ ፍልጠታዊ ምርምርን ሓላፍነት ዝስምዖ ቁጠባዊ ምዕባለን ኣይትጻረርን እያ ኣብ ክንዲኡስ ቴክኖሎጂያዊ ምዕባለ ወትሩ ንኽብሪ ደቂ ሰባት ዝኽብር ንንጽሕና ፍጥረት ከም ዝሕልዎን ንሓበራዊ ረብሓ ከም ዘገልግልን ከነረጋግጽ ትጽውዓና እያበሉ ብዛዕባ ፍጥረት ዘሎና ሓልዮት ካብ ፍትሕን ሰላምን ባህልን ክብረት ህዝብታትን ክፍለ ከም ዘይክእል እውን ገለጹ ኣብ መወዳእታት እቲ ኩሉ ብእኡ ተፈጥረ ኩሉ ብኣኡ ናብኡን ዝነብር ክርስቶስ ንመራሕትና ጥበብ ንማሕበረሰብና ትብዓት ንኣውያት ምድርን ንኣውያት ድኻታትን ዝቕበሉሉ ልቢ ይሃቦም ክብሉ ጸልዮም መንፈስ ቅዱስ ኣብ ሓቅን ፍትሕን ልግስን እተመስረት

ብብዙሓን ንማኽፈቲ ናይ ምስማዓርየት መልእኽቲ ዘመሓላለፉ ናይ ቅድስቲ መንበልዓለ ቤት ጽሕፈት ጉዳያት መራኸቢ ብዙሓን ህየንተ ዶክተር ፓውሎ ሩፊኒ ምትእምማን ምህናፅን ሓቂና ሰብኣዊ ዝምድናታት ምዕባይን ዘቐድም ካልእ ዓይነት መገዲ ርክብ ዝከኣል ምዃኑ ዘርእዩ እንክብሉ የተሓሳስቡ ናይ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣቦ መንበር ኮይኖም ዝተሓረዩ ኣብ መንበረ ጥበበ ፖርት ሃርኮርት ናይ ዝርከብ ክፍሊ መፅናዕቲ ስነ መራኸቢ ብዙሓን ዝመርሑ ኣባ ዋልተር ችክወንዱ ሂጅሪካ ንዚ ሓላፍነት ዝድሕሪ ምቕባሎም ኣብ ዝስምዖም መደረ ኣብ ኪጋሊ ኣብ ዝሃቦም መግለፂ ነቲ ብመርበብን ብኣካልን ዝተሳተፈ ባይቶ ልኡካን ዓለማዊ ካቶሊካዊ መራኸቢ ብዙሓን እቲ ዝተመርፀ ሓድሽ ኣካየደ ዕዮ ከምቲ ዶክተር ሩፊን ዘቕረቦ ኣለበዋ ተሳትፎ ህንፀት መርበባትን ምሕዝነትን ንምርግጋፅ ኣበርቲዑ ከም ዝዓይ የረጋግፁ ዶክተር ሩፊኒ ኣብቲ ዝሓለፈ ሰሙን ዝተካየደ ማኽፈተ ዓለማዊ ጉባኤ ዓለም ሓቆፍ ማሕበር ካቶሊ ካውያን መራኸቢ ብዙሓን ብምስማዓርየት ዘመሓላለፎ መልእኽቲ ኣቢሎም ኣብ መላእ ዓለም ዝርከቡ ኣባላት ካቶሊካውያን መራኸብታት ምህናፅ ሓቀይና ሰብኣዊ ዝምድናታትን ምፍጣር ምሕዝነት ሓደ ካብ ቀንዲ ዕላማታቱ ክገብርዎ ኣተባቢዖም ኣብ ፅንኩር እዋን ኢና ንነብር ዘሎና ብውግእ ውልትውናን ጉጉይ ሓበሬታን እናዕበይ ዝኸይድ ዘሎ ዘይምትእምማንን ዝልለ መዋእል ናይ ፍሽኽታ መልእኽቲ ዝፍነው ስነ ኣህዛዊ ናይ ዕግበት ምልክት ምስ ኣካላውን ቅርበትን ሓደ ኣይኮነንን እዚ ድማ እዩ ከም ካቶሊካውያን ሰብሙያ መራኸቢ ብዙሓን ተልእኾና ኣገዳሲ ዝኸውን ኩሉ ኣብ ምትእምማን ዝተሓንፀ ማሕበረሰብ ነፍሲ ወከፍ መርበብ ሰባት ካልእ መገዲ ርከብ ዝከኣል ምዃኑ ዝምስክር እዩ እዚ ከቢድ ዕማም እውን እንተኾነ እዚ ዓይነት ኣቃወማ ዘለዎ ዓለማዊ መርበብ ምዃኑ ኣብ ግምት ብምእታው ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ክበፅሖ ዝኽእል ዕማም ምዃኑ ኣሚኖም ብልክዕ ከምኡ እንተዘይኮይኑ ድማ ዓለማዊ ካቶሊካዊ መራኸቢ ብዙሓን እንታይ እዩ ኣብ መንጎ ናይ ጋዜጠና ዓለምን ሲኔማን ብሓፈሻ መራኸቢ ብዙሓን ምትእስሳር ዝፈጥር እዩ እንክብሉ የጉልሑ ጉባኤ ኪጋሊ ካብ ልዕሊ 4 ሃገራት ዓለም ዝመፁ 300 ካቶሊካውያን ሰብሙያ መራኸቢ ብዙሓን ዝሳተፈ ኮይኑ ንመጀመርታ ግዜ እቲ ጉባኤ ኣሓት ኣብ መራኸቢ ብዙሓንን ቤተ ክርስትያን ከም ቀንዲ መዳርግቲ ኣካል ከመይ ኣበርክቶ ክገብራ ከም ዝኽእላ ዘርአ ሓያል ህላዊ ኣባላት ማሕበራት ሰቡፍ ህወት ዝተለለየ እዩ ብዙሓት ተሳተፍቲ ነቲ ደቂ ኣንስትዮ ኣባላት ማሕበራት ሰቡፍ ህወት ኣብ መሰረታዊ ጉዳይ ምስን ንዝተገለሉ ማሕበረሰባትን ዝገብርኦ እዮ ዘድነቐ ምንባሩ ይሕብር ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣብ ዘካይዶ ዓውደ ጉባኤ ሓድሽ ኣቦ መንበር ካብ መምራፅ ሓሊፉ ፓሜላ ኣላማን ካብ ካናዳ ዶክተር ማጊማይ ፕራጋሳም ካብ ህንዲ ምኽትል ኣቦ መንበር ክኾኑ ከም ዝሓረየን ካልኦት ኣባላት ፈፃሚ ስራሕ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዳግማይ ዋና ፀሓፊ ኮይኖም ዝተመርፁ ዶክተር ፒተር ራቻዳ ሞንቲን ቪችንቻያ ካብ ታይላንድ ይርከብዎም ኣድሪያና ካራሻን ካብ ሮማንያ ተሓዚት ገንዘብ ናይቲ ማሕበር ኮይና ከተገልግል ከም እተሓረየትን እዚ ዝተመርፀ ሓድሽ ኣካይዲ ስራሕን ፈፃሚ ኣካልን ንርባዕተ ዓመት ዘገልግል ምዃኑ ይሕብር ከም ዓለም ለኻዊ ማሕበር መጠን ኣባላት ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ብዞባታት ዓለም ዝተጠርነፈ ሃገራዊ ማሕበራት እዩ 6 ዞባታት ኣለው ኣፍሪቃ ላቲን ኣሜሪካ ሰሜን ኣሜሪካ ፓስፊክ እስያን ኤውሮፓን ከምኡውን ብኣህጉራውያን ካቶሊካውያን ናይ ርክበ ትካላት ወይ እውን ኣገልግሎት መራኸቢ ብዙሓን ከም መንፈሳዊ ውህበት ዝነብሩ ማሕበራት ሰብፊ ህወት ዝጥርንፍ ኣህጉራዊ ጉጅለ ዘጠቃልል ኮይኑ ብተወሳኺ ውልቀ ሰባትን ትካላትን ተሓባበርቲ ኣባላት ክኾኑ ይኽእሉ እዮም ኩለን ዞባታትን ኣህጉራዊ ጉጅለን ኣብቲ ንቅዋም ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝውስን ኣካል ኣመሓደርቲ ዓለም ይውከላ ኣባላት ፈፃምን ኣካየዲ ዕዮን ኣካል ኣብ እዋን ዞባዊ ጉባኤታት ይምረፁ መብዛሕትኡ ግዜ ቅድሚ ዓለማዊ ጉባኤ ይኸውን ካብቶም ዝተመርፁ ኣባላት ዞባ ክልተ ሰባት ኣብ ዓለማዊ ፈፃምን ኣካየዲ ዕዮ ኣካልን ቦታ ይህልዎም ከም ንቡር ንሳቶም ድማ ኣቦ መንበርን ምኽትል ኣቦ መንበርን ዞባ እያቶም ብፅፈት ምሕደራ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ሮማ ኣብ ዝርከብ ግዳማዊ ግዝኣት ቅዱስቲ መንበር ህንፃ ቅዱስ ካሊስቶ ዝርከብ ኮይኑ ኣብዚ ህንፃ እዚ ገለ ካብ ናይ ቅዱስ መንበር ላዕለወት ኣባይቲ ፅሕፈትን ኣባይቲ ፅሕፈት ኣህጉራዊ ካቶሊካዊ ትካላትን ማሕበራትን ይርከብ ዓለም ለኻዊ ጉባኤ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ኣብ ነፍሶ ከፋ

ኣርባዕተ ዓመት ዝካየደ ኮይኑ ኩሎም ካቶሊካውያን ትካላት መራኸቢ ብዙሓንን ሰብ ሙያ መራኸቢ ብዙሓንን ወግዓውያን ኣባላት ምዃን ብዘየገድስ ኣብ ንዋታዊ ዘተ ዝሳተፍሉ ሓሳባት ዝለዋወጥሉን ናይ መጻኢ ራእይ መራኸቢ ብዙሓንን ረክብን ዘስተንትንሉ መድረኽ እዩ ዓለም ሓቁፍ ጉባኤ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ቅድሚ እዚ ኣብ 2026 ዓመተ ምሕረት ኣብ ሩዋንዳ ከተማ ኪጋሊ ምክያዱ ኣብ 2022 ዓመተ ምሕረት ኣብ ደቡብ ኮርያ ሴኡል ኣብ 2017 ዓመተ ምሕረት ኣብ ኪበክ ካናዳ ሮማ ኢጣልያ ኣብ 2014 ቺያንግማይ ታይላንድ ኣብ 2019 ኣብ ፈረንሳ ከተማ ሊዮን ኣብ 2005 ከምኡውን ኣብ ኢጣልያ ከተማ ሮማ ኣብ 2001 ዓመተ ምሕረት ዝተኻየደ እውን ምንባሩ ይዝከር ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 14 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጳጳሳዊ ተቋም ታሪካዊ ስነ ፍልጠት 3 ሓደስቲ ኣባላት ከም ዝሰመዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 27 መስከረም ዝዝከር መበል 112 ዓለማዊ መዓልቲ ስደተኛታትን ተመዛበልትን ዘመሓላለፎ መልእኽቲ ምክትል ዋና ሰናዳ ዜና ቫቲካን ማሲሚልያኖ ሚኒኬቲ ኣብ ኮሎምቢያ ኣብ ትሕቲ ፍርስራስ ንሓንቲ ዓደ መድሓን ምዝቕየር ሕግታት منتصال تنسن حقنا من رجعان انتاي ايو زبل حتو بمنتصار زقر

ጀምር ክሳብ ፍጻሜ መደብና ንጽናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ንቐድም ሰላምታና ይብጽሐኩም እናበልና ናብናይ ልሙ መደብ ፈነወነ ሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ጳጳሳዊ ተቋም ታሪኻዊ ስነ ፍልጠት 3 ኣባላት ከም ዝሰመዩ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ዕለት 13 ነሓሰ ኣብ ጳጳሳዊ ሽማግለ ታሪኻዊ ስነ ፍልጠት 3 ኣባላት ከም ዝሰመዩን ፀሓፊ ታሪክ ኡምበርቶ ሎንጎ ዋና ሓላፊ ትካል ታሪኻዊ ማእከላይ ዘመን ኢጣልያ ኣብ ሮማ ፍራንቸስኮ ቼዛሪዮ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኦርስተር ናይ መንበረ ጥበብ ኣሳምሽን ነበር ኣቦ መንበር ከምኡእውን ኣና ባራንስካ ተሓጋጋዚት መንበር ኣብ ክፍሊ መፅናዕቲ ሰብኣዊ ስነ ፍልጠት ዮሃንስ ጳውሎስ ዳግማዊ ካቶሊካዊ መንበረ ጥበብ ሉብሊን ምዃኖም ናይ ቅዱስቲ መንበር ዜና ክፍሊ ማሕተምን መግለፂ ኣፍሊጡ። እዚ ጳጳሳዊ ናይ ታሪክ ስነ ፍልጠት ተቋም ተባሂሉ ዝፅዋዐ ኣብ 1954 ርእሰ ሊቃነ ጳጳሳት ፒዮስ መንበር 14 ዘቐመዎ ኮይኑ ቅድም ክብል ዕለት 18 ሓሰ 1883 ብዙሕ ግዜ ኣብ ግምት ብምእታው ዝብል ኣርእስቲ ርእሰ ሊቃነ ጳጳሳት ንመበል 13 ካርዲናላዊ ሽማግለ ጉዳያት መፅናዕቲ ታሪክ ብዝብል ስያመ ዝተበገሰ ተቋም ምዃኑ ዘዘኻኸረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ስራሕ እቲ ሎሚ ጳጳሳዊ ሽማግለ ተቋም ታሪኻዊ ስነ ፍልጠት ተባሂሉ ዝፅውዐ ኣብያተ መዝገብ ቅርስታት ቤተ ክርስትያን ብፍላይ ድማ ኣብ ኣብያተ መዝገብ ቫቲካን ቀጻሊ ትኩረት ዝህብ ኮይኑ ሊቃውንቲ ነቲ ኣብ ቅዱስቲ መንበር ዘሎ እኩብ መዛግብቲ ብቐረባን ብዕምቀትን ከፅንዕዎን ክምርምርዎን ክኽእሉ መጣን ብዝተቃለ መጠን ክረኽብዎን ርእሰ ሊቃነ ጳጳሳት ብርክት ዝበሉ ፃውዒታት ከም ዘቕረቡን ቤተ ክርስትያን እውን ንዚ ፃውዒት እዚ ግቡእ መልሲ ከም ዝሓበትሉ ዝዝከር ኮይኑ እቲ ጳጳሳዊ ሽማግለ ናይ ታሪክ ስነ ፍልጠት ብኣባል ማሕበር ኢየሱሳውያን ኣባ ማሬክ እንግሎት ዝምራሕ ኮይኑ ፒየር ኣንቶኒዮ ፒያቲ ዋና ፀሓፊ ምዃኖም ይሕብር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብዞም ህፃናት ንሓደ ካብ ዝብል መርሕ ቃል መበል 112 ዓለማዊ መዓልቲ ስደተኛታትን ተመዛበልትን ዕለት 27 መስከረም ዝኽበር ኣብ ዝመሓላለፎ መልእኽቲ ኣውያት ተመዛበልትን ሕልና ኩሉ ፃውዒት ምዃኑ የጉልሑ። ኣብቲ ዕለት 14 ነሓሰ ቅድሚ ፍርቂ መዓልቲ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ወግዓዊ ዝገበሮ ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ቤተ ክርስትያን ዕለት 27 መስከረም እተብዕሎ መበል 112 ዓለማዊ መዓልቲ ስደተኛታትን ተመዛበልትን ኣብ ዘመሓላለፎ መልእኽቲ ኣውያት ተመዛበልቲ ህፃናት ሎሚ ናብ እግዚኣብሄር ይድይብ ኣሎ ዝብል ሓሳብ ከም ዘጉልሑን ናይ ሎሚ ዓመት መዓልቲ ስደተኛታትን ተመዛበልትን ካብዞም ህፃናት ንሓደ እኳ ዝብል ካብ ወንጌል ማቴዎስ ዝተወስደ ቃል ቁም ሓሳብ ዝገበረ ኮይኑ ቅዱስነቶም ካብዞም ህፃናት ንሓደ እኳ ዝብል ኣርእስቲ ኣቃልቦና ናብቶም ብቐጥታ ብተመክሮ ስደትን ምምዝባልን ዝትንከፉ ትሕቲ ዕድመ ናብቲ ንዓኦም ዝግብኦም ሓልዮት ከምኡእውን ናብቲ ጎይታ ሓደ ከምዚ ዝኣመሰለ ውላድ ብስመይ ዝቕበለ ንዓይ ይቕበለኒ ዝብል መብፅዓ ዝስሕብ ምዃኑ ብመንፅፃር የብርሁ። ቅዱስ ኣቦና ኣብ ውሽጢ ዓለማዊ ምንቅስቓሳት ስደት ትሕቲ ዕድመ ቆልዑ ዝያዳ ተቃላዕቲ ጉጅለ ምዃኑ ብምዝኽኻር ስቃይ ስደተኛታት ህፃናት ምስ ምግዓዝ ከም ዘይውዳእ ተዓዚቦም ኣዝዮም ንኣሽቲ ቆልዑ ወለዶም ኣሕዋት ኣሓትን ፈተውቶምን ዝሰኣኑን ዘይነገር ተግባራት ዓመት ዝረኣዩን ካልኦት ንነዊሕ እዋን ካብ ስድርኦም ተፈለዮም ዝፀንሑ ከምኡ እውን ትሕቲ ዕድመ ቆልዑ ዋላ እውን ምስ ወለዶም ብሓባር ነቲ ጉዕዞም ተገበሩ ንፅንኩርን ዝሕዝንን ኩነታት ዝተቃልዑን ዘኪሮም ኣብ መወዳእታ ብሰንኪ ምምላስ ካብ ወለዶም ዝተፈልዩ ሰባት ዘሕዝን ኩነታት ክንርስዖ ኣይነኽእልን ኢና እንክብሎ ኣስሚሮም ኣብ መስመራት ስደት ዘጋጠመ ብዙሕ ሞት ዘይሕጋዊ ምስግጋርን ምዝመዛን ትሕቲ ዕድመ ቆልዑ ናብ ዕጥቃዊ ግጭት ምምልማዓል ፆታዊ ዓመፂ ግዱድ መርዓ ከምኡ እውን ኣብ ጉዕዞኦም ዘጋጥሞም ወይ ዝርእይዎ ግፍዒ ምኽንያት ጓሂኦም ይገልፁ ክብረቶም ብማዕለያ ዘይብሉ መገዲ ይርገጽ ኣሎ። እንተኾነ ግን ኣብ መንጎ ብዙሕ ጸልማት ብካልእ ወገን ከይሓልፉ ዘይመርፁ ኣብ ክንድኡ ድማ ምትሕግጋዝ ዘቕርቡ ብዙሓት ውልቀ ሰባትን ኣባይቱ ስድራን በርገሳዊ ትካላትን ቤተ ክርስትያናዊ ማሕበረሰባትን ምስጋናኦም ኣቕሪቦም ቅድሚ እዚ ዘሕዝን ክውንነት እዚ ርእሰ ሊቃነ ጳጳሳት ሓሳባቶም ናብቲ ንሕልናና ብዕምቆት ዝፈታትን ቃላት ኢየሱስ ኣቕኒዖም ሓደ ከም ዝኣመሰለ ቆልዓ ብስመይ ዝቕበል ንዓይ ይቕበለኒ እንክብሉ ኣስተብሂሎም ናይ ቁፅርን ኣህዛዊ ጸብጻብን ሕቶ ከም ዘይኮነ ድማ ኣነፂሮም ወንጌል